0: ታች ሰኝ ወቀይ ደግሞ አዘምሩ ገፊያም ራማ ሬዲዮ ሬዲዮ
1: ማይንት ሰሙ ፖይንት ፍሩ ራማ ሬዲዮ ማይንት ሰሙ ፖይንት ፍሩ